0: አሪን እብስትከን ኡቡና ሁሪያቸኪ ሳቢያ
1: ቡና ባሃከ አሃርም ስም ሚገሚ አይ ሃራንገኑ ኤነስዋን ሚገሚ ከ ኪተመ ጀስመ ኩሬስ አሃርም ኑነርበነ ፍስኑ ኩናና